0: የጾም ስለምስል ሰዓት ችግር የለውም። የጾም ስለሆነ ምን ችግር አለ? በሰዓት አለ ችግር የለውም።
1: She said that eat well, enjoy it. That's the Korean traditional style food. I hope you like.
2: Batteri ni so? Maisseo?
0: Itafutal?
2: Maisseo?
0: Itafutal? Itafutal?
3: በጣም
0: ጮክ በይ።
3: በጣም ነው የሚጣፍጠው።
4: 정말 맛있다고.